0: ሓደ ወታደራዊ ቤት ፍርዲ ኢንዶኔዥያ ኣብ ልዕሊ ሓደ ተቃዋሚ ኣሲድ ዘፍሰሱ ንኣርባዕተ ኣባላት ሰራዊት ክሳዕ 3 ዓመት ክእሰሩ ፈሪድዎም። እቶም ኣርባዕተ መኮንናት ኣብ ልዕሊ ኣንድሪ ዩንስ ከቢድ ናይ ቅድመ ምድላው መጥቃዕቲ ብምፍጻም ገበነኛታት ኮይኖም ተረኺቦም ኣለዉ። ኣንድሪ ዩንስ ኣንጻር እቲ ኣብቲ ሃገር ዝውስኽ ዘሎ ወታደራዊ ዕብለላ ዝቃወም ነጣፊ እዩ። ኣምነስቲ ኢንተርናሽናል ኢንዶኔዥያ እቲ ብይን ንኣንድሬ ፍትሒ ከም ዘየውፃሉን ከምኡውን ምስ ካልኦት ናይቲ ተግባር ተዋሳእቲ ወይ ምስኡ ሰንሰለት ዘለዎም ከም ዘይተኸሰሱ ዝገልጽ ዘይፍትሓዊ እዩ ክብሉ ገሊፆም። ሰልፊ ግሪንስን ተጣበቕቲ ኣካል ስንኩላንን ነቲ መንግስቲ ኣውስትራልያ ኣብ ልዕሊ ኤንዲኣኤስ ባጀትን ምቁራፅ መዲቦ ዘሎ ምቅዋሞም ከም ዝቕፅሉ ኣፍሊጦም። ኮሚሽነር ሮዝማሪ ካየስ ንመርማሪ ሴነት ስንክልና ብኣከባብን ተበፃሕነትን ከም ዝፅሎ ምርዳእ ከም ዘድልን እቲ መንግስቲ እኹል ግምት ከም ዘይሃቦን ገሊፁ። ናይ ኣውስትራልያን ኦስቲን ኣልያንስ ኣቦ ወንበር ጄኒ ካርቫሎስ እቲ ስርዓት ንገለ ተሳተፍቲ ኤንዲኣኤስ ንምትካእ ድልው ከም ዘይኮነን ክሳብ ሕጂ መስርሕ ምስግጋር ክህሉ ከም ዘይግባእ ገሊፁ። ውሃብ ቃል ትካል ሰልፊ ግሪንስ ጀርደን ስቲል ጆን እቲ ምጉዳል ከቢድ ሰዕብን ክህልዎ ከም ዝኽእል ንስንኩላን ደቂ ኣንስትዮ ድማ ኣብ ቤት ንዘጋጥመን ፀገም ዓመፅ ከም ዘቃልዐን ገሊፁ። ግሪንስ ነቲ ናይ ሰልፍ ለበር ሓልዮት ዘይብሉ ናይ ኤንዲኣኤስ ሕጊ ንኸቋርፆ ድፍኢት ክገብር እዩ። እቲ ኣብ ሂወትናን ናብራናን ዝሕድረልና ፅልዋ ሙሉእ ብምሉእ ምእንቲ ክርድኦ ድማ ምስቲ ስንክልና ዘሎ ማሕበረሰብ ሓቢርና ምስራሕ ክንቅፅለ ኢና። ፌደራል መንግስቲ ኣውስትራልያ ነቶም ኣብ ቤት ማእሰርቲ ብዘይሕጋዊ መንገዲ ዝተታሕዙ ስደተኛታት ብላዕለዋይ ቤት ፍርዲ እታ ሃገር ዝተዋህበ ውሳኔ ናይ ምክሓስ መሰል ይግምግሞ ከም ዘሎ ገሊፁ። ብምክንያት ጠባይ ቢዝኡ ዝተሰረዘ ኦስትሪያዊ ዜጋ ሳፋዋት ዓብደልሃዲን ጉዳዩ ብላዕለዋይ ቤት ፍርዲ ድሕሪ ምርኣዩ ዝተወሰነሉ ካሕሳ ክመሓረሉ መንግስቲ ኣውስትራልያ ሓቲትሎ። ላዕለወይቲ ዳኛ ስቲቨን ጋግለር ምስ ሮበርት ቢች ጆንስ ብምሕባር መጥሓስ ሕጊ ኣብ ዘጋጥመሉ እዋን ኮመንዌልዝ ድላይ ክገብር ኣይክፍቀደሉ እዩ ኢለን። እቲ ፍርዲ ነቶም ኣብ ካብቲ ናይ ግዜ ገደብ ዘይብሉ ቤት ማእሰርቲ ተፈትሑ ልዕሊ 300 ስደተኛታት ካሕሳ ንክረኽቡ መገዲ ዝፀርግ እዩ። ፓኪስታን ኣብ ኣፍጋኒስታን ብዝገበረቶ ሓድሽ መጥቃዕቲ ኣየር ብውሕዱ 13 ሰባት ከም ተቐትሉን ካልኦት 14 ከም ዝቆሰሉን ከሲሳ። ቀንዲ ዋሃቢ ቃል ጣሊባን ዛባሁላህ መጃሂዲ እቲ ናይ ኣየር መጥቃዕቲ ንኣውራጃት ኮስት ኩናርን ፓኪትካን ዒላማ ዝገበረ እዩ ክብል ገሊፁ። ብዛዕባ እቲ መጥቃዕቲ ካብ ፓኪስታን ሓንቲ ቅልጡፍ ምላሽ እኳ እንተዘይተዋህበ ክልቲአን ሃገራት ግና ኣብቲ ኣብ መወዳእታ ልካቲት ዝጀመረ ህይወት ኣማዒት ሰባት ዝቐዘፈ ንኣዋርሒ ዝቐፀለ ቀታሊ ውግእ ተፀሚደን እየን ዝርከባ። ኣብ ዜናታት ስፖርት ዋንጫ ዓለም 2026 ካብ ሎሚ 11 ሰነ ጀሚሩ ብወግዒ ክጅመር እዩ። ካናዳን ሜክሲኮን ሕቡራት መንግስታት ኣሜሪካን ንመጀመርታ ግዜ ሰለስተ ሃገራት ዘእንግዳሉ ኣጋጣሚ ኮይኑ ታሪክ ይስራሕሎ። ንመጀመርታ ግዜ ድማ 48 ጋንታታት ሃገራት ዝተሳተፍኦ ፍጻሜ ክኸውን እዩ። እቲ ውድድር ኣብ ሜክሲኮ ሲቲ ብናይ መክፈቲ ስነስርዓት ዝጅመር ኮይኑ እዚ ውድድር ኣብ መንጎ ሜክሲኮን ደቡብ ኣፍሪቃን ክግበር እዩ። ናይ ቅድም ኣሜሪካዊ ፕሮፌሽናል ተፃዋታይ ኮቢ ጆንስ ንደገፍትን ተፃወትን ነቲ ተመክሮ ብግቡእ ክከታተልዎ ተማሕፂኑ።
1: It all goes so fast, faster than you think. It's difficult, you know, as soon as those games start, you know, but you want to have a shared experience.
0: እቲ ጸወታታት ምስ ጀመረ ካብቲ ንሓስቦ ንላዕሊ ብፍጥነት ይዘሓልፍ እንተኾነ ናይ ሓባር ተመክሮ ኩሉ ኣገዳሲ እዩ። ክትዝክሮ ዘለካ ነገር እቶም ምሳኻ ኮይኖም ኣብ ክፍልኻ ኣብ ሆቴልን ካልእን ምሳኻ ነቲ ጸወታታት ዝከታተልዎ ምስኦም ዝነብር ናይ ሓባር ተመክሮ ክህልዎም እዮም ዝደልዩ። ብዛዕባ ከምዚ ዝበለ ፍጻሜ ክሳብ ብሂወት ዘለካ ብሓባር ክትዛረበሉ ዝኽእል ነገር እዩ። ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ክዘንብ እዩ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ኣደላይድ ብከፊል ደበና ዝለዕለ 20 ዲግሪ ሴንቲግሬድ። ኣብ መልበርን ክዘንብ እዩ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ሆባርት ፀሓይ ክውዕል ዝለዕለ 15። ኣብ ካምቢራ ብከፊል ደበና ዝለዕለ 15

ሲድኒ ክዘንብ ተኽእለሎ ዝለዕለ 21 ዲግሪ ሴንቲግሬድ ኣብ ብሪስበን እውን ክዘንብ ተኽእለሎ ዝለዕለ 22 ኣብ ዳርዊን ፀሓዩ ዝለዕለ 33 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 80 ሳንቲም ና ኢትዮጵያ ብሪ ይሽረፍ ኣሎ ዜና ወዲእና ኣለና

0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
1: زعبا علمنان هزبان بفولي اب اس بي اس ديتلاين سول ساعت شعاتن فرقان اب اس بي اس ويدما اب اون ديماند يقرب
2: أستراليا اكسبلينت نحدش سدتنياتات بزعبا من برغزا تأنا سرحن كال حدش حبريتا بمهاب يحقز اب اس بي اس دوت كوم دوت اي يو سلاش أستراليا اكسبلينت بزحو
3: June 12, the FIFA World Cup 2026 kicks off with a massive weekend on SBS.
4: The World Cup has started.
3: Friday and Saturday, all eyes will be on the three host nations as they get their tournaments underway. Then Sunday, heavyweights Brazil open their campaign against Morocco and Australia take to the world stage against Turkey. The FIFA World Cup 2026 starts June 12, live, free and exclusive on SBS and on demand.
2: ኩራ ሰማዕትና ካብዚ ቀፂሉ ዝቐርብ ልኡኽና ሰደድልና ፀብጻብ ኣሎ ናይ ከባቢና ዜናታት ምዕባለ ኣኻኺቡ ዘቐርበልና ፀጋይ ክንፈ እዩ ናብኡ ከብለኩም
5: ሰላም ጥዕና ሃበልና ከመይ ቀኒኩም ኩብራ ተኸታተልቲ ኤስቢኤስ ትግርኛ ንዝተዓትረሎ ዜናታት ንሆ ፈለማረስታቶም ከነቐድም ኣብ መረፃ ኢትዮጵያ ብልፅግና ክሳብ ሕጂ ኣብ ዝተኣወጁ ውፅኢታት መረፃ ናይቲ ሃገር ዝተወዳደረሎ መንበራት ኩሎም ከም ዝሰዓረ ተፈሊጡ ፕረዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ኣገዳሲት ወደብ ሱና በፂሑ ናይ 2019 ዓመታዊ በጀት ኢትዮጵያ 2.3 ትሪልዮን ኮይኑ ጸዲቑ ኣብ ትግራይ ትካል ዕቋርን ልቓሕን ፋና መናእሰይን ኣብ ወንበሩን ብደረጃ ኣፍሪካ ተዓዊቶም ዝብሉ ነስዓ ተዳሉ ዜናታት እዮም ናብ ዝርዝራቶም ኣብ መረፃ ኢትዮጵያ ብልፅግና ክሳብ ሕጂ ኣብ ዝተኣወጁ ውፅኢታት መረፃ ዝተወዳደረሎም ኩሎም መንበራት ከም ዝሰዓረ ተፈሊጡ ናይ ኢትዮጵያ ብሔራዊ መረፃ ቦርድ ኣብ ዝሃቦም ተኸታተልቲ መግለፅታት ናይ ቀዳማይን ካልኣይን ዙር ክፋል ውፅኢታት መረፃ ብወግዕ ፅሊቑ ኣሎ ክሳብ ሕዚ ብዝተኣወጁ ውፅኢታት መሰረት ገዛኢ ፓርቲ ብልፅግና ተወዳዲሩ ዝተሰዓረሉ ሓደ እኳ ናይ ፓርላማ ይኹን ናይ ክልል ቤት ምክሪ የለን ተባሂሉ ኣሎ ክሳብ ሕጂ ብሓፈሻ ናይ 22 ናይ ፓርላማን ናይ 85 ናይ ክልል ቤት ምክሪ መንበራት ብሓፈሻ 107 መንበራት ምርፃ ውፅኢት ዝተነግረ ክኸውን ከሎ ንፓርላማ 21 ንኡ ከምኡን ንክልል ኣብያተ ምክሪ 83 መንበራት ብልፅግና ፓርቲ ሙሉእ ብምሉእ ከም ዝተቆፃፀሮን ከም ዝሰዕረን ተገሊጹ ኣሎ ተቃወምቲ ፓርትታት ክሳብ ሕጂ ብሓፈሻ 3 መንበራት ጥራሕ ክስዕሩ ዝኽኣል ክኾኑ ከሎ ኣብን ሓደ ንፓርላማ ብሄነ ሓደን ናይ ክልል ቤት ምክሪ ከምኡን ብኦብነግ ኣቢሉ ኣቶ መሓመድ ሓሰን ሑሴን ኣብ ደገ ሃቡር ሓደን ናይ ክልል ቤት ምክሪ ዝሰዓርዎም እምበር ተጠቀስቲ ኮይኖም ኣለው ይኹን እምበር ተቃውምቲ ዝሰዓርዎም እዞም 3 መንበራት ገዛኢ ፓርቲ ብልፅግና ቀዲሙ ኣብ እዋን ምዝገባ ምንም ዓይነት ሕፁይ ዘየቅረበሎም ዘይተወዳደረሎም ናይ መረፃ ክልላት ምዃኖም እዩ ካብ ናይ ሕፁያት ዝርዝር መረዳእታ ተፈሊጡ ዘሎም ካብቲ ናይ ውፅኢት ኣዋጅ ብተወሳኺ ናይቲ ቦርድ ኣድዎ እምበር ወይዘሮ ሜላት ወርቂ ሃይሉ ብሓፈሻ 120 ዝበፅሑ ስሩዓት ጥርዓናት ካብ ፓርትታትን ውልቀ ሕፁያትን ከም ዝቐረቡ ገሊጻ ኣላ ብክኢላታት ሕጊ ተጻርዮም ውፅኢት ዘቐይሩ እንተኮይኖም ኣብቶም ናይ መረፃ ክልላት ዳግም መረፃ ክግበር ከም ዝኽእል እውን እቲ ሓላፊት ኣፍሊጣ ኣላ ፕረዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ኣገዳሲት ወደብ ሱክና በፂሑ ኣብ ግብፂ ምብፃሕ ዘካየድ ዘሎ መራሒ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ናብቲ ማእኸል ብዙሓት ኢንዱስትሪታት ግብፂ እናኾነ ዝኸይድ ዘሎ ዞባ በፂሑ ኣሎ ምስ ኣካየድቲ ናይቲ ኣገዳሲ ቁጠባዊ ዞባ መትረብ ስዊዝ ዝተረኸበ ፕረዚደንት ኢሳያስ ኣፈወርቂ ዝተፈላለዩ

0: መሳርሕታት ህንፃን ከም ዝበፅሐ ተፈሊጡ ዘሎ ናብ ገለ ከባቢ ርእሰ ከተማ ካይሮ ዝርከብ ትካል ምብፃሕ ከም ዘካየድ እውን ሚኒስትር ዜና የማነ ገብረ መስቀል ሓቢሩ ኣሎ ግብፂ ንኤርትራ ንምድጋፍ ይኹን ተመክሮታታት ንምክፋል ቅርብት ምዃና ብተደጋጋሚ ክትገልፅ ፀኒሓ እያ ኣብዚ ቀረባ እዋን ክልቲአን ሃገራት ናይ ምትሕጋዝ ስምምዓት ክፍርማ እውን ተረኣየን እየን ኣብዚ ሓለፈ ሰንበት ናብ ካይሮ ዝኣተወ ፕረዚደንት ስያስ ኣፈወርቂ ሶኒ ምስ ግብፃዊ መዘንኡ ዓብዶልፋታ ኣልሲሲ ብምርኻብ ተዘራሪቡ ነይሩ እዩ ብወገን ካይሮ ዝወፅእ ሓበሬታ ከም ዘመልከቶ ክልቲአን ሃገራት ኣብ ቅርን ኣፍሪካ ምርጋእ ንምስፋን ብሓባር ክሰርሕ ኣገዳሲ ምዃኑ እዩ ተጠቒሱ ዘሎ ፕረዚደንት ኣልሲሲ ከም ኣካል ሃገራዊ ድሕነት ግብፂ ብምውሳድ ፀጥታን ምርጋእን ቅርን ኣፍሪካ ንምዕቃብ ዘለዎ ደገፍ ደጊሞ ኣረጋጊፁ ይብል እቲ ብቤት ፅሕፈት ፕረዚደንት ግብፂ ዝወፀ መግለፂ ክልቴን ሃገራት እቲ ኢትዮጵያ ኣፍ ደገ ባሕሪ ንምውናን ትገብሮ ዘላ ምንቅስቃስ ንሉኣላውነትን ግዛተዋዊ ሓድነትን ሃገራት ዝዳፈሩ ብምባል ክነቕፋ ምፅንሐን ዝፍለጥ እዩ ኣዲስ ኣበባ ብወገና ኣስመራን ካይሮን ኣብ ዞባ ዘይምርጋ ይፈጥራ ኣለዋ ክትብል እያ ክትከስስ ፀኒሓ ክልትዮም መራሕቲ ኣብ ዝቕፅል ዘሎ ድማዊ ኩናት ሓድሕድ ሱዳን እውን ከም ተዘራረቡ እዩ ተገሊጹ ዘሎ ግብፂ ንሓድነት ሉኣላውነት ፀጥታን ምርግኣን ሱዳን ዘለዋ ደገፍ ፕረዚደንት ኣልሲሲ ደጊሙ ኣረጋጊፁ ዝበለ እቲ ናይ ግብፂ ሓበሬታ ሱዳን ናብ ንቡር ንምምላስ ንምድጋፍ ከም ዘድልያ እውን ተረዳዲኦም ኢሉ ኣሎ እቲ ኤርትራዊ መራሒ ፕረዚደንት ስያስ ኣፈወርቂ ድማ ምስ ፕረዚደንት ኣልሲሲ ክራኸቡ ምክኣሉ ብምምስጋን ኣብ ክልተኣዊ ዝምድናታትን ዝተረኣየ ገስጋስ ግብፂ ንልምዓት ኤርትራ ዘለዋ ደገፍ እውን ከም ዝነኣለ ተገሊጹ ኣሎ እንተኾነ ክልቲአን ወገናት ክፍርምኦ ዝፀንሓ ክልተኣዊ ምርድኣት ይኹን ስምምዓት ኣብ ምንታይ ከም ዝበፅሐ ብንፁር ኣይተገልፀን ዘሎ ናይ 2019 ዓ.ም ዓመታዊ ባጀት ኢትዮጵያ 2.3 ትሪልዮን ኮይኑ ጸዲቑ ናይ ቀጻሊ ዓመት ዓመታዊ ባጀት ኣመልኪቱ ኣኼባ ዘካየደ ቤት ምክሪ ሚኒስትራት ኢትዮጵያ መጠን ባጀት ኢትዮጵያ 2019 ዓ.ም ግዝ 2.3 ትሪልዮን ክኸውን ብምሉእ ድምፂ ጸዲቑ ናብ ቤት ምክሪ ወከልቲ ህዝቢ ከም ዘመሓላለፈ እዩ ፍሊጡ ዘሎ ከም ሓበሬታ ኣገልግሎት ኮሚኒኬሽን ኢትዮጵያ እንተኮይኑ እዚ ባጀት ኣብ 2019 ዓ.ም ንስሩዕ ወፃእታት ንካፒታል ወፃእታት ንናይ ክልል መንግስታት ዝውዕል ደገፍ ከም ዘጠቓልል እውን ተገሊጹ ኣሎ መንግስት ፌደራል ን2019 ዝተለሞ ባጀት ን10 ክልላትን ን2ተ ምሕዳር ከተማታትን ዝተመደበሉ ናይ ገንዘብ ድጎማ መጠኑ ንፈለማ እዋን ፍርቂ ትሪልዮን ብር ከም ተሰገረ እውን ተፈሊጡ ኣሎ ንመፃእ ባጀት ዓመት ካብ ዝተተሓዘ ናይ ክልላት ደገፍ እቲ ዝለዓለ መጠን ንክልል ኦሮምያ ዝተመደበ ክኸውን ከሎ ክልላት ኣምሓራን ሶማልያን ዝርከቡ ናይ ድጎማ መጠን ድማ ብካልኣይን ሳልሳይን ደረጃ ተቐሚጡ ኣሎ መሰረት እዚ ድማ ንክልል ኦሮምያን ን2019 ኣቆፃፅራ ግዝ ባጀት ዓመት ዝተመደበ ደገፍ 179.35 ቢልዮን ብር ኮይኑ ብተመሳሳሊ መገዲ ክልል ኣምሓራ ካብ ፌደራል ብዝርከብ ደገፍ ንተኸልኣይ ዝለዓለ መጠን ክረክብ ፀኒሑ ኣሎ እንክልል ኣምሓራ ንመጻኢ ዓመት ተመዲቡሉ ዘሎ ደገፍ 112.4 ቢልዮን ብር ምዃኑ እዩ ተገሊጹ ዘሎ ኣብዚ ምክፋል ደገፍ ክልላት ኣብ ሓምሻይ ደረጃ ተቐሚጡ ዘሎ ናይ ትግራይ ባጀት ንመጻኢ 2019 ባጀት ዓመት ዝተመደበሉ ናይ ደገፍ መጠን ገንዘብ 31.3 ቢልዮን ብር እዩ መንግስቲ ኢትዮጵያ ንትግራይ ባጀትን ነዳድን ካልኦትን መንግስቲ ፌደራል ከቕርቦም ዝግባእ ድጋፋት ክልኪሉ ብዝብል ካብ መራሕቲ ትግራይ ተደጋጋሚ ክስታት ይቐርብ ከም ዘሎ ዝፍለጥ እዩ ትካል ዕቋርን ልቓሕን ፋና መናእሰይን ኣቦወንበሩን ብደረጃ ኣፍሪካ ተዓዊቶም ትካል ዕቋርን ልቓሕን ፋና መናእሰይን ኣቦወንበር እቲ ቦርድ ዝኾነን ብኣፍሪካ ደረጃ ብዝተካየደ ውድድር ማሕበራት ሕብረት ስራሕ እዮም ተዓወይቶም ዘለዉ ኣይሲኤ ኣፍሪካን ኮኦፐሬቲቭ ኤክሰለንስ ኣዋርድስ 2026 ብዝብል ኣብ ዝተሰናደአ ውድድር ማሕበራት ስራሕ ትካል ፋና መናእሰይን ናይቲ ትካል ኣቦወንበር ዶክተር ሓለፎም ገዛእን ብልዑል ፀብለልታ ዓወታት ከም ዝተጎናፀፉ ተገሊጹ ኣሎ
1: እዚ እትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ
2: ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ ኤስቢኤስ ሎሚ ዕዱም ኣለኒ ኣቶ ብርሃን ጃብር እስማዒል እዩ ኣብዚ ቅርብ እዋን ኣብ ሬድዮ ዝገብርዎ ናይ ስሪሲኣር ዝበሃል ናይ ኮሚኒቲ ሬድዮ ብዝገበርዎ ኣበርክቶም ንሱን ብመሳርሕቱ ኣሕመድ ዓልን ሓደ ዓብዪ ሽልማት ተሸሊሞም ነይሮም ካብ ዘ ናሽናል ኤትኒክ ኤንድ ማልቲካልቸራል ብሮድካስተርስ ካውንስል ዝበሃል ማለት እዩ ዝገበርዎ ንብዙሕ ዓመታት ኣበርክቶ ብፍላይ ድማ ኣብቲ ማሕበረሰቦም ዝገብርዎ ዘለዉ ኣስተዋፅኦ ምክንያት ብምግባር ዝተፈላለየ ሽልማት ከም ዝተዋህቡ ሰሚዕና ሞ እንታይ እዮም ተሸሊሞም እንታይ ስለ ዝገበሩ እዮም ኣብቲ ሕብረተሰብ ወይ ኣብቲ ኮሚኒቲናቶም ከ እንታይ ለውጢኦም ኣምፂኦም ምክንያቱ ኢምፓክት ኣዋርድ ስለ ዝብል እዩ ኮሚኒቲ ኢምፓክት ኣዋርድ እንዲ ዝብል ካልእ ሽልማታት እውን ኣሎ ምስኡ ኣታሓሒዙ ጋዜጠኛ ብርሃን ክዕለና እዩ የቐኒለይ ብርሃን እንኳዕ ሓጎሰኩም ንዓኻን መሳርሕትኻ ኣሕመድ ዓልን ነዚ ዓብዪ ሽልማት ምሽላምኩም እስኪ ብዛዕባ እቲ ሽልማት ብከመይ ከም ዝተመረፅኩም ሕፅር ኣቢልካ ግለፀለይ ሞ እንታይ ኹም ተሸሊምኩም
3: ሓጎስኩ

ንኽትሰምዖ ፅናሕኩም ምስ ጋዜጠኛ ብርሃን እስማዒል ዝተገብረ ብዛዕባ ዝተሸለሞ ሽልማት እዩ ነይሩ። ሙሉ ትሕዝቱ ኣብ sbs.com.au/ትግርኛ ወይ ኣብ sbs ትግርኛ ፌስቡክ ኣትኹም ክፀንሐኩም እዩ። ኣብ ዝኾነ ሰዓት ክሰምዖ ትኽእሉ ኢኹም።

0: كونك كريو حلم لك وينك كريو حلم لك وينك كريو حلم لك وينك كريو
1: Stay connected through the unexpected with Invincible Wi-Fi from Spectrum. Invincible Wi-Fi keeps your home running with fast, fiber-powered internet and automatic 5G and 8-hour battery backup, making sure you stay on track, working, streaming, connected to friends and family, no matter what. Be invincible. Invincible Wi-Fi from Spectrum. Visit InvincibleWi-Fi.com to learn more. Restrictions apply. Services not available in all areas.
2: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
3: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ረኸቡ sbs ትግርኛ ምስማዕ ዓጊብኩምሉ ዶ ኣብ ፌስቡክና ኣትኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን sbs ትግርኛ ኣብ ፌስቡክ ሰላም ክቡራት ሰማዕትና ዋንጫ ዓለም ኩዕሶ እግሪ ፊፋ 2026 መዓልቲ ዋኺሉ ዝጅመረሉ እዋን በፂሑ ኣሎ ኣብዚ ኣብ ኣውስትራልያ ግጥማት ዋንጫ ዓለም ብቐጥታን ብነፃን ዘመሓላልፍ መደበር ቴሌቭዥንን ሬድዮን ኤስቢኤስ እዩ ስለዚ እዚ ኣብ ዓለምና ዝዓበየ ውራይ ክካየድ እንከሎ ሸፈነና ኣብ ኩሉ መድረኻት ቴሌቭዥን ሬድዮ መርበብ ሓበሬታን ማሕበራዊ መድረኻትን ክውስኽ እዩ ማለት እዩ ንሎም እምበኣር እቲ ውራይ ቅድሚ ምጅማሩ ብዛዕባኡ ሓፈሻውን እዋናውን ሓበሬታን ርእቶን ንምርካብ ምስተንታኒ ስፖርትን ኣዳላዊ ነጋ ስፖርትን ዝኾነ ነጋ ወልደ ጊዮርጊስ ሓፂር ዕላል ክነካይድ ኢና ነጋ እንቋዕ ብድሓን መፀኻ እስኪ ዋንጫ ዓለም ክበሃል እንከሎ መቸም ዝዓበየ ውራይ ኣብ ዓለምና እሞ ቅድሚ ሕጂ ሃገራትን ህዝብታትን ብዓብዪ ሃንቀውታን ሃረታን እዮም ዝፅበይዎን ዝቕበልዎን

0: ናይ ሎሚ ዓመት ግን ቁርብ ፍልይ ዝበለ ይመስል እሞ እስኪ ከመይ ይኻትር እዮ ከምኡ ክኸውን ዝገበርዎ እቶም ቀንዲ ረቑሒታት ከ እንታይ እንታዮም?
1: መጀመርያ የመስግን ኢብራሂምን ከምኡውን ሬድዮ ኤስቢኤስ ነዚ ዕድል ስለዝሃብኩምኒ። ብምቕፃል ከምዚ ዝበልካዮ ናይ 2026 ዋንጫ ዓለም ሰለስተ ሃገራት እየን ዝንግዶ፣ ኣሜሪካ፣ ሜክሲኮ ከምኡውን ካናዳ ብሓባር። እዚ ኣብ ታሪክ ናይ ፊፋ ሰለስተ ሃገራት ብሓንሳብ ክንግዳ ከልዋ ንመጀመርያ ግዜ ምናልባሽ ክልተ ሃገራት ቅድሚ ሕጂ ኮርያን ጃፓን እንግደን ነይረን። ስለዚ እዚ ፍሉይነት ይገብሮ። ብቐታ ናብ ሕቶካ መልሲ ክእቶ ኮይነ ኢብራሂም፣ እቲ ፍሉይ ዝገብሮ ናብቶም ቀንዲ ቀንዲ ክትጠቅስቲ ኮይና መጀመርያ ፊፋ እንታይ ተኣታትዩ ዝዓመ እዚ ኣብ ክንዲ 32 ጋንታት 48 ጋንታት ተኣታትዩ። ቅድሚ 32 ጋንታት ምባረን 24 ጋንታት ዝፀወታ ነይረን። ድሕሪ 1994 ኣሜሪካ ዘዳለወቶ ዋንጫ ዓለም ድሕሪኡ ፈረንሳ 1998 ተዳሎ ከላ ናብ 32 ኣሰጋጊሮ ኩሉ ኣፍቃሪ ስፖርት ኩሉ ቤተሰብ ስፖርት ብጣዕሚ ተሓጒሱ። ምክንያቱ ስታፌ ናይ ሃገራውያን ጋንታታት ክበዝሕ ከሎ ምዕሩይነት ኣብተን ኣህጉራት ከም በዓል ኣፍሪካ ሕጂ ኣፍሪካ ክልተ ኮታ እዩ ዝዋሃባ ነይሩ። 32 ምስኮና ግን ሓሙሽተ ኮታ ተባሂዋ ከም ኣፍሪካ ንመጠንቀቅ ኩላትና ተሓጒስና ማለት እዩ። ከምኡውን ኣብ ኤሽያ ዝነበረ ኮታ ላቲን በዕለን እተን ጀመርቲ ኩዕሶ እግሪ ኣብ ዋንጫ ዓለም ዝበሃሉ ከም በዓል ብራዚል፣ ኣርጀንቲና ሲ ሰለስተ ሃገራዊ ጋንታ ሒዘን ዝኸድና ድሕሪ ግን ሓሙሽተ ከም ናይ ኣፍሪካ ኮይነን ማለት እዩ። ኣብ ኤሽያውን ከምኡ ቁርብቲ 48 ሃገራዊ ጋንታት ምኳና ይጅላሒ ዝፀወታ ንኣብነት 32 ሃገራዊ ጋንታት ከሎ 64 ፀወታ ይሕትር ይብጠቕላና ኣብዘን 48 ሃገራዊ ጋንታት ግን 104 ፀወታ ይሓትር እዚ 104 ተሰልቻዊ ኩዕሶ እግሪ ካስ ውሕድ ኢሉ ምቅር ኢሉ ምስ መቆረት ገለ ክገድፈካ ከሎ ምስ ላዝኡ ምስ ናፍቆቱ ምስ ናቱ ኖስታልጂያ ገለ ክገድፈካ ከሎ ይኩዕሶ እግሪ ፅቡቅ ሕጂ 104 ፀወታ ቁርብ ክስታይ ገይርዎ ሕጂ ንዑ ከ እንታይ እዩ ነትን 45 ሃገራዊ ጋንታት ካልእ ሕማቅ ዝገብሮ እዚ ትሕተ ቅርፂ 16 ከተማታትን ከዳለዋ 11 ከተማታት ኣብ ኣሜሪካ፣ 3 ኣብ ሜክሲኮ፣ 2 ኣብ ካናዳ እን ከዳለዉ። ስለዚ እዚ ድሕሪ ዋንጫ ዓለም 2002 ኮርያን ጃፓን ዘዳለዎ 20 ከተማታት ብካልኣይ ደረጃ ይስራዕ 16 ከተማታት ማለት እዚ ሕጂ እንታይ እዩ እቲ ገዚፍ ቅርፂ ምህላውሲ ፅሬት ናይ ፀወታ የጉድለልካ እዩ። ንኩሉ ፀወታ ይትርእኒካ ንከይትሪኦን ዘገደካ ኣሎ ክላይ ትርፈኒ ትብሎ ንድሕር ውሕድ ኮይኑ ግን ምቁር እዩ። ካልእ ኣብ ሰለስተ ዓበይቲ ሃገራት ጋንታት ምኳነን ካብ ምስ ዝተሓሓዝ ማለት እዩ ናይ መጓዓዝያ ብድሆታት ኣለዎ እተን ሃገራዊ ጋንታታት ከምኡ እንተ ናይ ሎጂስቲክን ካልእን ቀረባት ሕጂ ከም ኣብነት ክበካ ቦዝኒያ ሄርቶጎቪና ኣብ ካናዳ ምስተፃወተ ሲ ናብ ሎስ ኣንጀለስ ካልኣይ ፀወታ ክትገብር ትኽእል 5,000 ገለን ኪሎሜትር ተጓዒዘ ያ ብድሆ ኣብዚ ንሃገራዊ ጋንታታት ብጣዕሚ ብጣዕሚ ኣሸጋሪ ሕጂ ቦዝኒያ ሄርዘጎቪና ግዳይ ኮይና ኣላ ማለት እዩ። ምናልባሽ ኣብ ውሽጢ ሜክሲኮ ዝፀወታ ናይ 2ሰዓ ናይ 6ሰዓ ተጓዒዘን ዝኽእል እዚ ሕጂ ሓደ ካብቲ ነቲ ፀወታ ቁሩብ መቐረቱ ወይ ከዓ ሃንቀውታ ዝበልካ ቀዲምካ የጉድሎ ማለት እዩ። እቲ ካልእ ብዙሕ ኣዛራዊ ኮይኑ ዘሎ ክሳብ ሕጂ ዋላ ትማል እውን ብዙሕ ኪኖ ብዙሕ ክብሎ ንኽእል እዚ ናይ ቪዛ ጉዳይ እዩ። ብፍላይ ኣሜሪካ ብናፅነት ንዝንቀሳቀሱ ደገፍቲ ቪዛ ትክልክል ኣላ። እዚ እንድሕር ደገፍቲ ዘይብለን ሃገራዊ ጋንታ ክፀዋታ ከለዋ ደገፍቲ እዮም ሞቆ ዝኮንዋ ኣብ ኮቪድ ኮሪና ናብ ዕፁ ማዕፅ ክፀዋታ ከለዋስ መቐረት ይክልኣና ነርና ሽዑ ሲኢልካ ብኣይ ተሰርሐ ድምፂ ናይ ቲፎዞ ጌርካ ምክያርሲ ትርጉም ይብሉ እዚ ብዶ ኮይሉ ትማሊ ከዓ ካብኣትዩ ክሳብ ናይ መጨረሻ ዕድል ኣለዎ እንዳተባሃለ ዑመር ተባሃለ ወዲ ሶማልያ ዳኛ ካብቶም ብሉፃት ዳኛ ናይ ኣፍሪካ ተባሃለ ሕጂ ሙሉእ ሙሉእ ንክኣቱ ተኸልኪሉ እዚ እውን ፈጢርዎ ዘሎ ስምዒት ኣብ ኣፍሪካውያን ቀሊል ነገር ኣይኮኑ ኣብ ቱርኪ ዘሎ ክከይድ እንዳተዳለወ ትማሊ ናይ መጨረሻ ከምዚኣቱ ተኸልኪሉ ማለት እዩ። ካልእ ዋጋታት ትኬት ዋጋታት ትኬት ብጣዕሚ ብጣዕሚ ዘሰኪ ዋላ ንክፅውዖ ቁፅሪ ተዋሂቡ ዘሎ ቁፅሪ ሲ የሰንብደካ እዩ ፋይናል ሕጂ 10,000 ዶላር ይብለካ ኣብ ካልእ መተወት ግን ሳብ 6,700 ዶላር ሲ እንታይ ማለት እዩ። እዚ ንደገፍቲ ኣይትምፁ ማለት እዩ ኣይትእተዉ ማለት እዩ። እዚ ካልእ ከምዚ ዳይናሚክ ፕራይሲንግ ዝበሃል ካሎ ምስ ዘሎ ኩነታት ሲ ጠለብ ሲውስኽ ድ እንታይ ማለት እዩ ጠለብ ውስኽ እዚ ንባዕሉ ዚ ኣብ ደገፍቲ ዝፈጥሮ ዘሎ ኣብተን ሃገራውያን ጋንታት ኣብ ኩላነተን ጋንታትን ሪኢኻን ዘለዋ ሲ ቀሊል ነገር ኣይኮኑ። ስለዚ ድምር ናይዚ እቲ ሃንቀውታ ናይቲ ፀወታታት ኣቢሉ ኣጉዲሉ ዋላ ንሕናም ብማዕዶ ኮይና ከምተንተንቲ ከም ተኸታተልቲ መጠን ሲ ብዙሕ ማለት ዚ ከምቲ ቀደም ሃንቀ ኢልና ንፅቤስ ኣይኮነን ንምባል እሞ እዚአን እተን ቀንዲ ረቑሒታት ኮይነን ይስማዓኒ ኢብራሂም።
0: ፅቡቅ ንሎጂስቲክስን ካልኦት ዝተተሓዙ ነገራትን ጠቂስካዮም ኣለኻ። ንብቕዓት ዝምልከት ድማ ካልእ ሕቶ ኣሎ። ምናልባት ሊጋት ኤውሮጳ ኩለን ኣብ ዝቐረባ ግዜታት እየን ተዛዚመን። ግጥም ፍጻመ ቻምፕየንስ ሊግ ኣብ መንጎ ኣርሴናልን ፒኤስጂን እውን ካብ ዝካየድ ነዊሕ ኣይገበረን። ካብ ዝሓለፈ ዋንጫ ዓለማት ሒዝካ ምስ ምስፋሕ ዋንጫ ክለባት ዓለምን ካልኦት ውርያትን ክሳብ ሕጂ ዘሎ እዋን እቲ ፀዓቂ ግጥማት ዝለዓለ ዝነበሩ እዩ ሞ እቶም ተፃወቲ እኩል ዕረፍቲ ረኪቦም ዶ ትብል። ምናልባት ብሰንኪ እዚ ኣብኡ ክህሰዩ ዝኽእሉ ስለ ዝህልውን ብዓብዩ ድማ ተሃስዮም ፀኒሖም ክሓውዩ ንፅበዮም ከም በዓል ኔይማር ዝኣመሰሉ ከዋኸብቲ ስለ ዘለውን ብቑዓድዮም ኣይኮኑን ኢልና ንፅበዮም ስለ ዘለና

0: ኣብ ክለብ ሮያል ኣውቶሞቲቭ ወስተርን ኣውስትራልያ ኣሌክስ ፎረስ ማናጀር ነዳድን መኻይንን ብዛዕባ እዚ ከምዚ ይብል።
1: So if you have a novated lease, you can get a discount on the fringe benefits tax. So that can save you quite some thousands of dollars.
0: Novated lease እንተሊካ ካብቲ ቀረጽ ተወሰነ መጠን ከተመልስ ትኽእል ኢኻ። ስለዚ ንሓሙሽተ ዓመት ናብነት ዓመት ንዓመት ኣሽሓት ዶላራት ከተድሕን ዝከኣል እዩ። ብኤሌክትሪክ ማኪና ምዝዋር ሕሱር ድዩ። ምስ ናይ ነዳድን ናፍጣን መኻይን ክወዳደር እንከሎ ብናይ ኤሌክትሪክ መኪና ወይ ብኢቪ ምዝዋር ብሓፈሽኡ ዝሓሰረ እዩ። መራሕቲ መኻይን ካብቲ ኣብ ዓመት ዝኽፈል ወፃኢታት ነዳዲ ክሳብ 70 ሚእታዊ ካብ ወፃኢታት ሰርቪስ ድማ ክሳብ 40 ሚእታዊ ከድሕኑ ከም ዝኽእሉ ይግመት። ፕሮፌሰር ድያ ዝተሓተ ናይ ኤሌክትሪክን ናይ ሰርቪስ ወፃኢታትን ምስ ግዜ ክውስኽ ከም ዝኽእል ይገልጽ።
2: Electricity is much cheaper than petrol per kilometer. We don't have to
0: ናይ ኤሌክትሪክ መኻይን ካብ ናይ ነዳዲ ብመጠን ኪሎ ሜትር ኣዝዩ ዝሓሰረ እዩ። ናይ ኤሌክትሪክ መኻይን ድማ ብመካኒካዊ መዳይ ዝቐለለ ስለ ዝኾነ እቲ ናይ ሰርቪስ ወፃኢታት እውን ዝተሓተ እዩ። ብሓፈሽኡ ኣብ ገዛኻ ቻርጀር ምግባር ካብቲ ኣብ ህዝባዊ መዕደሊታት ቻርጅ ምግባር ዝሓሰረ ስለ ዝኾነ ካብቶም ኣብ ህዝባዊ መዕደሊታት ብብዝሒ ዝውከሉ መራሕቲ መኻይን ዝተሓተ ወፃኢታት ክኽፍሎም ይኽእል እዩ። ናይ ኤሌክትሪክ ማኪና ክሳብ ክንደይ ርሕቀት ይጓዓዛ? ፕሮፌሰር ድያ ብዙሓት ናይ ኢቪ ሞዴላት ኣብ ሓደ ምምላእ ወይ ቻርጅ ምግባር ካብ 400 ክሳብ 500 ኪሎ ሜትር ክጓዓዙ ከም ዝኽእሉ ይገልጽ። እንተኾነ ግን ነዊሕ ርሕቀት ንምጓዓዝ መደብ ምውፃእ ዝሓትት እዩ። ናብ ዞባታት ብኣሽሓት ኪሎ ሜትራት ትጓዓዝ እንትኾንካ ፈጣን መምልኢ ከይትረክብ ትኽእል ኢኻ ድማ ይብል። ናይ ኤሌክትሪክ ማኪና ኣብ ገዛ ሓይሊ ክትመልእ ወይ ቻርጅ ክትገብራ ይከኣል ድዩ? ብዙሓት ወነንቲ ናይ ኤሌክትሪክ መኻይን ንመካይኖም ኣብ ቤቶም በቲ ንቡር ናይ ኤሌክትሪክ ሶኬት ቻርጅ ምግባር ይኽእሉ እዮም። ኣሌክስ ፎረስት እዚ ነቶም ኣብ መዓልቲ ሓፂር ርሕቀት ዝውሩ ሰባት ክኾኖም ይኽእል እዩ።
1: So if you have off-street parking and a power point in your garage or carport, you can definitely
0: ኣብ ናይ ጎደናታት ደው መበል መኻይን ኣብ ጋራጅካ ወይ በቲ ገመድ ኤሌክትሪክ ከም ትጥቀም ዘጠራጥራ ኣይኮነን። ነዊሕ ርሕቀት ዝጓዓዙ መራሕቲ መኻይን ግና ኣብ ገዛ ዝትከል መምልኢ ወይ ቻርጀር መግበሪ ብምትካል ተረባሕቲ ክኾኑ ይኽእሉ እዮም። መዓልታዊ ብዙሕ ትዝውር እንትኾንካ ነዊሕ ግዕዞ ትገብር እንተሊኻን ተወሳኺ ሓይሊ መምልኢ ባትሪ ተጠቐም። ኣብዚዩ እቲ ናይ ገዛ ቻርጀር ኣድላይ ዝኸውን። ኣብ ኣፓርትማ ዝነብሩ ሰባት ናይ ገዛ ርእሶም ቻርጀር ቅድሚ ምትካሎም ካብ ዝምልከቶም ናይ ስትራታ ኣካላት ፍቓድ ክረኽቡ የድልዮም ይኸውን። ቅድሚ ካልኣይ ኢድ ወይ ሰከንድ ሃንድ ናይ ኤሌክትሪክ ማኪና ምግዛእካ እንታይ ክትገብር እዩ ዘለካ? ናይ ኣውስትራልያ ካልኣይ ኢድ ወይ ሓደስ ዘይኮና ናይ ኤሌክትሪክ መኻይን ዕዳጋ ብተዛማዲ ገና ሓድሽ እዩ። እንተኾነ ኣብ ጥቕሚ ዝፀንሓ ሰከንድ ሃንድ ናይ ኤሌክትሪክ መኻይን ምግዛእ ወይ ምጥቃም ርእሰ ምትእምማን ይውስኻሎ። ተጠቀምቲ ቅድሚ ምግዛኦም ናይ ባትሪ ውሕስነት ወይ ዋራንቲ፣ ናይ ሰርቪስ ኣማራፂታትን ድሕሪ መሸጣ ዘሎ ኩነታትን ክፍትሹ ከም ዘለዎም ክኢላታት ይመኽሩ። ሚስተር ፎረስት ከምዝብሎ ተጠቀምቲ ናይ ዋናታትን ተመክሮን ናይ ማኪና ግምገማ ወይ ካር ሬቪውስ ክገብሩ ከም ዘለዎም ይምዕድ።
1: Fortunately for consumers, we have around sort of 60 or so brands in the market.
0: ኣብ ናይ ማኪና ግምገማ ጥራይ ዘይኮነ ሰባት ብዛዕባ ናይቲ ዋና ናይታ መኪና ዝነበረ ተመክሮ እንታይ ከም ዝመስል ኣብ ግምት ብምእታው ምርምር ምግባር፣ ነቲ ክትከፍሎ ዝደለካ ዋጋ ብልክዕ ትፈልጦ ከም ዘለካ ኣረጋግፅ፣ ንድሌታትካ እውን ዝሰማማዕ ምዃኑ ምርግጋፅ ኣድላይ እዩ። እዚ ምንባር ኣብ ኣውስትራልያ እዩ።

ክብራ ሰማዕትና ናይ ሎም መደብና ቅድምዛሙ ኣርእስታት ዜና ክደግመልኩም። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ልዕሊ ኢራን ሓድሽ መጥቃዕቲ ከም ዝህሉ ኣጠንቂቑ። ኣብ ቤልፋስት ድሕሪ ንምሉእ ለይቲ ኣንጻር ስደተኛታት ዝተገብረ እግርግር ኣባይትን መካይንን ብሓዊ ነዲዶም። ዋንጫ ዓለም 2026 ካብ ሎሚ 11 ሰነ ጀሚሩ ብወግዒ ክኽፈት እዩ። ኣርሰማዕትና ናይ ሎም መደብና ዛዚምና ኣለና። ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና። ክሳብ ሽዑ ሰላም ቀነ ዝምነየልኩም ንሳኹም ፅናሕኩ ኣዳላውን ኣቕራብን ዝመደብ ቤነ ስመረ ብሩህ መዓልቲ እዩ።